አንተ ባጦሩ ኪቀወር ጓን ኪራ ባጦሩ ኪቀወር ጓን ኪራ ሲሃኒ ድዋም ቢጃን ቆቃካረ ናሪዩ ተፓሽዊ ዊሸ ሲሮ ሲሮ ነው ኢፔኖ አቦ ቆምላይ